አድማጮቻችን እንኳን ለሳምንቱ ቅዳሜ ምሽት አደረሳችሁ ይያልኩኝ። ከዚህ ከሲአይቲአር 1.9 FM ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀናባብሬ ማቀርብላችሁ ወርቋ ያለው ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነው? እንግዲህ ባለፈው ሳምንት ቅዳሜ ከ7 እስከ 9 አስተላልፈን ለሳምንቱ ያድርሰን ብለን ነበር። አሁን ደግሞ ይሄው አድርሶን ተገናኝተናል። የዛሬውን ዝግጅት በቅደም ተከተል አስተዋውቃችሁ ወዳለሁ። ከኔ ጋር ሆኑ ሐሳብና ጥያቄ ካላችሁና አንዳንድ ነገሮችን በሬዲዮ መታሰራልፉ ነገር ካለ በዚህ ስልክ ቁጥር ደግሞ እንድደውሉ ጋብዛችኋለሁ። 604-600-4657 604-600-4657 ደውሉና አናግሩኝ። ወርቁ አያሌው ነኝ። አድማጮቻችን የዛሬው ዝግጅታችን ይሄን ይመስላል። በመጀመሪያ አንድ ሙዚቃ ጀባ ካልኳችሁ በኋላ ያለውን የሀገራችን ተጨባጭ ሁኔታ በኢትዮጵያ ውስጥ ያለው ሁኔታዎችን ምን እንደሆነና ምን ላይ ያለው እንዲሁ አፕቱዴት ለማድረግ ወይንም ደግሞ እንዲሁ የራሳችን እንድንዋይበት የሚያግዛ አንዳንድ ነጥቦችን እንዲሁ ጠቀስ ጠቀስ ብያደርጌ አልፋለሁኝ። ከዛ በኋላ ሙዚቃ ከሰማን ወዲህ በ745 ላይ ደግሞ አፍሪካ ማማ በዚህ በሙዚቃ አንዳንድ አፍሪካኖችን እያናገርኩኝ ነው። ለየት ያለ ፕሮግራም ወደፊት ይሄም አንዱ ፓርቲ ሆናል። አፍሪካ ማማ ሙዚቃ አንድ ፓርቲ ሆናል እና ወደፊት ስለ አፍሪካን ሁኔታዎች ያሁን ባለበት ፖለቲካል፣ ኢኮኖሚያል፣ ሶሻል የሚያቀርቡልን ሰዎችን እየጋበዝኩኝ አቀርባለሁኝ እና እንዲሁም ደግሞ በዚህ በቫንኩቨር ውስጥ ያሉት አፍሪካን ኮሚኒቲዎች ምን እንደሚያደርጉ ምን እንደሚደርሱ ወይንም ደግሞ ማስታወቂያ ካላቸው ወይንም ዝግጅት ካለ አንድ ላይ አፍሪካኖችን አንድ የሚያደርገን ሁኔታ ለመፍጠር ዝግጅት ላይ ያለው እንግዲህ መልካም እድል ነው። ከዛ በኋላ በመሃል ላይ ደግሞ በዛ እንደጨረስኩኝ የከተማችን የዚች ቫንኩቨርን ቢዩቲፉል ብሪቲሽ ኮሎምቢያ እንደሚሉት ደግሞ ቢዩቲፉል ቫንኩቨር ምንለውን በርነቢ ማለን ሰሪ ጠቅላላ። ስለዚህ ጉዳይ ምን ተከሰተ፣ ባለፈው ሳምንት ምን ሆነ፣ እንዴት ነው የሚለውን እንዲሁ ቀንጠብ አድርጌ ከነ ድምፁ ከነ ምኑ ልናስተላልፍላችሁ ወዳለሁኝ። ሀሳብም ካለ ደግሞ ከእናንተ ቀበላለሁኝ። ይሄ የግለሰቦችን ስም ተጠርቶ የሚወቀስበት ሳይሆን የሚወደስበት ሬዲዮ እንደሆነ በቅድሚያ ያስታውቃለሁ። ከዛ በኋላ ማስታወቂያ ከተማውን ማስታወቂያ ከጨረስን በኋላ ወዴት ነው የምንሄደው? ወደ መዝናኛ ፕሮግራማችን። እንደምታውቁት ምነካ ወርቁ አትበሉኝና እኔ በዚህ ቢኤአይ ሙዚቃ በጣም እየተደሰትኩ ስለሆነ የኛን ዘመናዊ ሆነውን በዛ አቀርባለሁ። ባህላዊ ሆነውን ደግሞ እንዲሁ እያቀረብኩኝ እስከ 9 ሰዓት 9 ፒኤም ድረስ አብረን እንሆናለን። ከኔ ጋር ሆኖ ይመቻችሁ። እነሆ ጀባ አንድ ሙዚቃ እስቲ ወዴት ነው ሰራችሁ? እነሆ

0: June 17 to 21, presented by Service Credit Union. Experience 5 days of music, comedy, art, and much more in diverse venues across Calgary, Alberta. Featuring experimental hip-hop trio Clipping as guest curator, English chamber folk ensemble Black Country New Road, revered Canadian pop project Homeshake, renowned abstract rapper Billy Woods, LA synth punk's Sextile, unhinged hyperpop rapper Little Mariko, fuzzy indie rock outfit Feeble Little Horse, tenderpunk four-piece Illuminati Hotties, outlandish egg punk group Snooper, lo-fi post-punk duo Sweeping Promises, NYC-based ambient pioneer Laraji, and many, many more. Plus, there's over 150 artists in the full lineup. Check out the full lineup and get your passes and tickets at sledisland.com.
1: CITR 101.9 FM, Vancouver, BC. I'm your host, Warko Ayalo. አድማጮቻችን እንግዲህ አሁን እንደምታውቁት በአገራችን ያለው ሁኔታ አናነጥቦች አሉ። በርግጥ ነው ምለው የዘፈኖቹ ሰምታችኋል አይደል? ቀደም ብሎ ጎንደርኛ ዘፈን ነው አማራ ማለት ነው። በተረፈ ሌሎች ደግሞ ኦሮምኛ ዘፈን አለ፣ ትግርኛ ዘፈን አለ፣ ወላይትኛ ዘፈን አለ፣ ጉራግኛ ዘፈን አለ። ኢትዮጵያ የኢትዮጵያ ዘፈኖች በዚህ ስቱዲዮ ይካተታሉ። ነገር ግን ቋንቋው ደግሞ ምንድን ነው? ምናስተላልፈው በአማርኛ ነው። ይሄ ደግሞ የሚያዳምጡት በሙሉ አማርኛ የሚሰሙ ማለት ነው። ስለዚህ በዚሁ መሰረት አሁን የዛሬውን ዝግጅት ያለኝን የራሴን አስተያየት ላቀርብ ወዳለሁ። ያንድ ሰው አስተያየት የራሱ አስተያየት ነው፣ በቃ አለቀ። የፈለገውን ይሁን ምን ይሁን እናምናለን። የሌላውን ሰው የአስተያየቱ መቃወም ብቻ ነው ችግር። ተቃውሞ አቅርቦ ዲስከስ ካላደረገው ወጥቶ ምን ቢል ዋጋ የለውም፣ ዜሮ ማለት ነው። ስለዚህ የዚህ በሀገራችን በአሁን ሰዓት ትኩስ የሆነና የግርሳት የሆነው ለኢትዮጵያ ሕዝብ የምርጫ ጉዳይ ነው። ምርጫ አስፈልጋል አለም እንዴ? ነፃ የሆነ ምርጫ ሕዝብ የፈለገው እንዲመርጥ በዚህ ሀገር መሆኑ በሌላው ዓለም በኢትዮጵያ በተለይ በዚህ በብልግና ፓርቲ ያሉ በሙሉ ይህንን የሚደግፉ በጣም አዘንኩባቸው። በጣም ነው ማዝነው። ይሄ ውሸት አይደለም። እዚህ ሆነ እንዴት አለ ዘመድ እኮ አለን፣ ኢትዮጵያዊ ነን፣ እዛ ነው የተወለድነው ነው አይደለም እንዴ? እናውቃለን። ነገር ግን በአሁን ሰዓት በአዲስ አበባም ሆነ በአዲስ አበባ ዙሪያ በክፍለ ሀገር እየሄዱ ጥቅማ ጥቅሞችን በቀበሌ የሚሰጡትን ማዳበሪያ ለገበሬው አንዳንድ ነገሮችን አንሰጥም። አንጣ ካርድ በዘራ ብቻ ካርድ እኮ በስጠጥሩ ነው። ይሄንን ገብስ ምናምንስ እንደ አርቲፊሻል ይዘው ምረጡ ይሄ ነው ብለው ሰዎችን በየቦታው ማንም ካምፒንግ የሚያደርግ የለ። ለየትኛውም ፓርቲ ሄዶ ምረጡ ይሄን ብሎ የራሱን ካምፒንግ ብልጽግና ብቻ ራሱ ምረጡ ብሎ እኔን ምረጡ በግድ ምረጡ እያለ የሚል መንግስት በጣም አስጠሊ ነው። ልንገራችሁ፣ የትም ሁን የትም በእንደነን መልክ ከሆነ ዋጋ የለውም። ምርጫ ካስፈለገ የመራጮች መብት አንመርጥም፣ እንመርጣለን፣ ካርድ እንወስዳለን፣ አንወስድም ብሎ የሚለውን ዲሞክራሲያዊ የሆነ መንገድ ቢመረጥ ሁሉም ሰው ደስ ይለዋል። በዚህ ላይ ደግሞ የዚህ ምርጫ ፍትሐዊ አለመሆኑን እያወቅን ብዙዎች በሶሻል ሚዲያ፣ በሬዲዮ፣ ባላቸው ዩቲዩብ ብዙ እየገለጹ ነው። የዛን ዋል ደግሞ አብይ እንደዚህ አይነት መንግስት የለም ከሱ የበለጠ ምናምን አበበችዬ ምናምን እያሉ የተነስተው የሚለፈልፉ ደግሞ ትላንት ሲቃወም የነበሩ ሰዎች መሆናቸው በጣም እያሳዘነን ነው። አብይ ወደ ስልጣን ሲመጣ የተደገፈ ሰው አለ፣ እኔም ጭምር ሁላችንም። የገደለው ሰውዬ እዛ በአማራ ክልል ጀነራል አሳምነውን የገደለው አብይ የተሰጠን ሙሴ ነው ብሎ ያለን ሰው የገደለ ነው። የዛነት ነው እንግዲህ በዛን ጊዜ በሚለው በሚያለቅሰው እንዲሁም የኤርትራው መሪ ቀረበላ አርግልህ ያለውን ተውት። እሱ እንደሆነ በዛን ጊዜ እንባ የሚያለቅሱን ሴት እናቶች እንባ ከእንግዲህ ወዲህ ያለ ፍርድ መታሰር የለም የመናገር መብት አለ ብሎ አፉን ከፍቶ የተናገረ ዛሬ ግን አባጮጋሪ ሆኖ በህዝባችን ላይ የሚያደርገውን ግፍ ተመልከቱ።

ይሄ አይደለም እኮ ነው የሚለው የግድያው የጦርነቱ የራቡ የችግሩ በየመንገዱ እንደዛ ያለ የራሱ ጋንጎች የራሱ ቡድን ሄደው ሰው የሚገሉ የሚያጠፉ በመክንያት የሚያስሩ በቃ ይሄ ነገር እንግዲህ የማፊያ ይሄ በጣም እኮ የሚያሳዝን ነው እንጂ እኮ ምረጡኝ ወይ ምረጡኝ ይል መብቱ ነው እንደገና ምረጡ ብሎ በነጻነት ሰው ወጥቶ የሚበርጥበትን መንገድ ከማስተካከል ጥቅማ ጥቅሞችን በማለ በግድ ወጣችሁ ምረዱ በየቤት ይያንኳኩ ካርድ ወስዳችኋል ወይ አዎ ወስደናል እስቲ ያሳዩን ይሄው በቃ እንግዲህ ይሄውና ይሄን ገብስ ምረጡ ይሄን ገብስ ማምረጡ ይሄን ሳር ምረጡ ይያሉ የሚያስቸግሩት ነው በየቤቱ ካልተመረጠን ያ ሰው መብራትም አይኖርም ብዙ ነገሮች ልንገራችሁ በጣም ግፍ ነው ባለፈው ሰምታችሁ እንደሆነ በዚህ በሚዲያ ላይ አንድ እናት ወደ ፋኖ ውጊያ ሄደ ወንድምና ወንድም ነው እኔ ይሄ የሚሞቱት ከሌ እንኳን ሞተ ይሄኛው ሚሊዮን እኔ አላምንበት ወንድም ለምን ነው የሚያጨርሰና በይ ነው ግን እጃቸውን ሰጥተው የሚገቡ ደግሞ ያው እንደመታ ትሪት ተደርጎ አንተ ፋኖ የሚማርካቸው ኦሮሞነ ትግሬነ ወላይታን የሚለለም ፍጹም በሰላም ነው አብልቶ አጥቶ በሰላም ነው የሚለቁ ወገን እንደ ወገን ምርኮኛ አይደለም እንደ ወገን ያ የላከው ነው እጁን ከሰጠ የኛ ወገን ነው ብሎ በትክክል በዓለም አቀፍ ደረጃ በሬድ ክሮስ የታወቀ ነው የተነገረ ነው የሚያረግ ነው እና እናትየውን ልጁ ወደ ጦር ሜዳ ሄዶ ሞቷል ብዙዎች እናቶች የውሸት አለም በእውነት ነው ምናቸው እውነት ማቀው ሁሉ ስላለ ነው ሞቶ ያለ አይነገርም በቃ ልክ እንዳለ ልጁ አይደውል ድምፁ የለ በቃ ምንም እና ለዚች እናት ግን እድለኛ ነች ደውለው ልጅሽ ያው አርፏል እዚህ መስዋዕት ሆናል ወቂው እዚህ ሜዳ ላይ ተውለተን ግን ሄዳ ስትጠይቅ ጦርን አናቅም አልሆነም የሞተን ሰው የሚያሳል በሞተ ሰው ደሞዝ የሚበሉ ጀረናሎች ሌሎች የሞቱትን በሙሉ እያስገቡ መንግስት ያል የሚበላ ይሄን እንኳን መቆጣጠር የማያቅታቸው ይሄ አመራሩ 4 ኪሎ ያለው እንዴት እንደሆነ ምን አይነት ሲስተም እንደሆነ አላቅም ምን ጀረናሉ ሲመረቅን ይታያል ጨብሲ ሲመረቅናል ሃይ ይሆናል ከዛ ደግሞ ጨብሲ አርጎ ይተኛል ደስት እና በእንደዚህ አይነት መልኩ እሷ አሁን በአሁን ሰዓት ምንድን ነው ከቤቷን ዘግታ ምን ብላ ወጣለች እንድትታሰር ማዘዣ ወጣ ያቺን እናት እንግዲህ ይዩት ምን ያህል ፈሪ ደካማ መንግስት መሆኑን ታውቁት ያቺን እናት ምስኪን እናት የተናገረችው አይ በጣም ይቅርታ እንደዚህ ነው ኦኬ ብለው እንደ እናት እንኳን ትሪት ቢያደርጉ ስንት ከጎንዳቸው ይሰል ግን እሷን ይኸው ቤቷን ዘግታ ያለችበት አይጠቁ የመታሰሪያ ማዘዣ ወጥቶባት ይሄን አለ ነው እንግዲህ እና በአማራ ክልል ውስጥ ያለው ምርጫ በጠቅላላ 99%ቱ አይመርጫ የለም መንገድ ተዘግቷል በደንብ ህዝቡ አንድ ሆኗል ገበሬውን ሰምታችኋል እኔ ግድለኝ ብዬ እና ሚስቴንም አጣው ልጄንም አጣው አጎቴንም አጣው ጭራሽ ጠቅላላ እንዲያጠፋኝ ብዬ ያጥፋኝ ብዬ አልመርጠውም ቢመረጥ ያጠፋኛል ነው ይሰማችሁ ቢመረጥ ያጠፋኛል እሱ ግን ምረጡ አለዛ ደግሞ ማዳበሪያ ይቅር ማዳበሪያ 2-3 አመት በእንደዚህ መስራት እንችላለን ብለው ገብረ ቆርጠው ቁጭ ብለው እየተፋለጉ ነው በኦሮሚያ ክልልም እንደዚሁ በሌላም በኩል እንደዚሁ ይሄኛው በፍለፊት 3-5 ሆነው ይወጡ ትጥቃቸውን ሱሪያቸውን እናሳልቃለን ያሉ የአማራ ጀረናሎች ወዳሞች የተናገሩትን እንሰማለንና በሚሩ ባሁን ጊዜ በእዝ ደረጃ ፋኖ ተጠናክሮ ባለፈው ሳምንት አንድ ባታሊዮን ጦር ደመሰሰ። ዝምበል ውሸታም ልቶ አይደለም በርግጥ ነው በደንብ አርቆ ጀነራሉ ተማርቆ መኮርኔሎች አርቀዋል ጀነራሉ ተገሎ ጥለውት ሄደዋል ፋኖች ያንን ሬሳ ይዘው ሳይሆን ጠቅላላ እዚያ ያሉት የተማሩት በትንሽ በነፍስ የተረፉት ተይዘው ወደ ስንት መኪና የሲቪል መኪናዎች እንዳሙሰዱ ብሎ ለቀው ያን አንድ ያልባት ጦር በባሌ ውስጥ ያለፋን ነው ልንገራቸው ጎጃም ጎንደሩ ወሎ አይደለም በባሌ ውስጥ አሁን ወላሂ ሁለተኛ አማራ አልሆንም ብላ
የገደላ ጨካኝ ያ ሰው የባየው እንዴት እንደው ባየው ያችን ምስኪን ጻለች የስድስት አመት ወላይ ያለ ዛሬ አላህ ወላይ አማራሉን ብላለች ጨክኖ መግደሉ ይዛነት ያለበት ባለው ውስጥ ጀግኖች ፋኖ ተፈጥረው አንድ ፓትራን ጦር መሰረብ በሽ ሁሉ ነገር በሽ ስንቅ ትጥቁ ምኑ ቀለቀ ይሄን የሚያሳየው አንደኛ የዚህ መንግስት ወጣው ይከሆኑ ግን ኮነኮ ይወጡ ማንንም ባለም ላይ እኛን የሚያል ወታደር የሚያከቱ የለም በአፍሪካ ሱዳንም ወረረች ሶማሌም አሁን ተወራለች ግብጽም ተወራለች ሁሉ ብዙ ነገር እና የዚህ አይነት አንዱ የብልጽግና ምርጫ ዋጋ የለውም ለምታውቁት ለማታውቁትም ይሄ ነገር ግልጽ ነው ህዝቡ ራሱ ያውቃል ህዝቡ ረሃቡ ሆዱ ይነግሯል ህዝቡ ማስተያየት ነው እንደገና በጣም የሚገርመው ተነስተው ከመንግስት የበለጠ ኢኮኖሚ ከፍ ያለ ከመንግስት የበለጠ ቢቢት ሆነች ከተማው እንደ እኔ ምለው አንዳንድ ጊዜ ያልገባኝ ነገር ቢኖር ከተማ እንድትዋብ የሚጠላለ ወይ ሰው ጥሩ መናፈሻ እንዲኖር የሚጠራለ ወይ የለም ያን እንትላለሁ ነገር ግን አንደኛ ያ ከተማ ላይ ያለው ሰው የት ነው ያለው በአሁን ሰዓት ቴክር አርጋችሁታል ወይ ከኑሮ ከካንዳ አካባቢ ወደ አንዳ አካባቢ ስታሳልፉ የሚነግድበት የሚሰራበትን ብዙ ነገሮች ነው የሚቃወሱት ያ ተመቻችቶለታል ወይ ለእውነት ለህዝብ ከቆመ ማለት ነው ተመቻችቶለታል ወይ አለ ወይ አንዳንድ ጥቂቶች እንዳገኙ ሰምተናል ግን ሌላው ደግሞ ያላገኛል አሁንም በመንገድ ላይ በዳሶ ነው ስንት አባሮች ናቸው ራሳቸውን የሰቀሉ ስንቶች እናቶች ናቸው ቤታቸው ፈርሶ ልጅ ልጃቸውን ጥለው የመነኑ ወደ ገዳም የገቡ ብዙ ነው እና ይህ መንግስት እንኳን ለአማራ ቀርቶ ለኦሮሞን ሌሎች የማይበጅ መንግስት ነው ይሄ ሁለት አይነት ነው በአማራውም ክልል የሚደግፉም ሊኖር ይችላል በኦሮሞም ኦፍ ኮርስ የሚመለክፋሉ ይዛኑ ሀል ግን በኢትዮጵያነት ጸንተው የቆሙ ንጹህ ኦሮሞችም ደግሞ እንዳሉ አንደረሳ ስለዚህ በዚህ በኢትዮጵያ ውስጥ የሚደረገው ምርጫ ዋጋቢስ እንደሆነና ፍትሃዊ እንዳልሆነ መገንዘብ አለብን በአለም ደረጃ በኢትዮጵያ ውስጥ ያለው ውጥረት በጦርነት በዙሪያው በኤርትራ በሱዳን በሶማሌ በጣም ኮሚክ ነው አንድ ጊዜ ይሄን ሶማሌዎችን ሰፖርት እናደርጋለን የኔ አብዲሳ ምናምን ይያለ ይሄድና በዚህኛው ደሞ ሌላ ቦታ ኤርትራው ጋር ሄዶ እንዴት ነው ወንድማዎችሽ ነን ቦርደሩ ይከፈት ብሎ በመጨረሻ በጎን ሴራ እንዴ አይነት የትንሽ ልጅ ጨዋታ ይሄ ጥብጥብ የሚጫወት አለም እነኚህ በተለይ ከኢሳያስ ጋራ ለማታለል አለመሞከር ነው ምክንያቱም በፖለቲካን በምንም አብይን ያሳድ የንዲ ኮርኩሞ አብይን ለነበር ሱ ሲፈጠር ሱ ይህን ሁሉ ሲያርግ አብይለም አብይኮ በሻሻ ውስጥ ያለ ነው በኋላ ነው ሬዲዮ እየተሸከመ ፈሪ እየተሯሯጠ የሚደብቅ እስቲ ፈሪ ስለሆነ ነው ይሆን እና እነኝን ለማታለል ሲሞክር አልተሞክሩም የአልበሽርም የንትሩም የሱዳኑ አረተው ይሄ ምን ብለው ይሄው በድንበሮቻችን ኢትዮጵያ ባውንሰር በጦርነት በውስጥም በውጭም ምን ሆናለች ተከባለች መጸለይ አለብን ለሀገራችን ይሄ የብልጽግና ችግር እንጂ የኢትዮጵያን ችግር የለም ኢትዮጵያንን ለመላያት ሞክሩ ግን አይሆንም ቃል ኪዳን አለ አብሮ ይበላ ይጠጣ ይተዋለድ ምን ያለ ነው ያለ ነው ስለዚህ መለየት አይችልም ስለዚህ የኢትዮጵያን ህልውና የሚያስከብረው ኢትዮጵያ ህዝብ ብቻ ነው መንግስት ወይንም መሪዎች ይለወጣሉ ወይንም ይጠፋሉ አለቀ ያብይ መንግስት ዘላለማዊ ቆያሉ ወይ ብልጽግና ለመሆኑ ከማ ፓርቲ ጋር ነው የሚወዳደረው ያሉትን ቋጥፍቷል የለም እኮ እንዴ በጣም እኮ የሚገርም ነው ብቻውን ግን የ ሌላ መንግሮች ተፈጥረው ካሉት ጋር ከህዝቡ ጋር ተማክሮ የሽግግር መንግስት ተቋቁሞ ብዙ ነገሮች ተስተካክለው
ወደፊት በሰላም ድንበር ነው ይሄ ከሌነ ምን ብሎ ሳይጣላ ምን መሆን ነው አብሮ የሚኖረው ይድሩዋን ኢትዮጵያ ኢኮኖሚያም ሆነ ብራች ሁለት ብር የአሜሪካ ዶላር እንደነበር እናቃላል እንዴ እና ይሄን ነገር ማስተካከል ጊዜው ሳጥር ትልቀው ሳይመጣ ማርጉ መልካም ነው በዚህ ነው በአማራ ውስጥ ያለው ጭፍጨፋ በድሮም መመታት በብዙ ቦታ ነው ብቻ አይደለም በትግራይውትስ ትግራይ ኢትዮጵያዊ ናቸው ዛሬ ግን እንደ ኢትዮጵያዊ ትግራይ ልክ እንደሌላ ሀገር ለማስቆጠር የሞከሩ ሙከራ ብዙ ነገር ነው አማራውንም አሁን ለብቻው እንደዛ አፋሩንም ለዛ ለማለት እና ለማዋጋት ድንበር ለድንበር ተዋክቶ እንዲያልቅ ሱምሃል ለመኖር ግን የብልጽግና ፓርቲ ተሸንፏል ወድቋል መንግስቱ ወድቋል ዜሮ ሆናል በማንም ተቀባይነቱን አጥቷል በተለይ በአማራ ክልል በኦሮሚያ ክልል በብዛት ዜሮ ሆናል ሌሎች እንዲው ብቻ ሆዶዳቸውን ብሎ የሚሯሯጡ አሉ በአገር ቤትም ሆነ በውጭ አገር ስለነሱ አገባንም ሆዳም ጊዜም ሆዳም ነው እኮ ባንዳ እኮ ነበራሉ በአባቶቻችን ሲነግሯቸው ሰን በጣሊያን ጊዜ እዛው የራሱን ወገን ሄዶ የሚገልበ ምናምን እንደሌላም ቦታ እንደዚህ ያለ በጥቅማ ጥቅም የሚኖሩ ቤት በመስጠት ቦታ በማግኘት ምናምን እዛ ወተስገባ እንዲነ ወይ በመኪና ዙሮ ደንበል ሻራትን አስተኝቶ የሚል ነገር ሊኖር ይችላል ያ አይደለም እንደ ሰው ማሰብናል ማሰብ አለብን እንደ ሰው ስን በዘር በሃይማኖት ሳይሆን ያለውን መንግስት በምን ያህል ከፋፈለ እንጂ ሁሉም ኢትዮጵያዊ እኩል ነው እኖራንበታል አይተነዋል ሁሉም ቦታ ስለዚህ የዘንድሮ ምርጫ ማካሄድ ፍትሃዊ አለመሆኑን ምንም እንኳን ወረቀት እሱ ጨምሮ አባስቶ ቢመጣ ተቀባይት እንደሌለው በኢትዮጵያኖችም እንዲሁም ደግሞ ኢሮፒያን ዩኒየን በዚህ በምርጫው ላይ ምንም መጥቻ ልሳተፍም ብሏል ብዙዎች ማንም በቃ ምንም አሮኖ ዩናይትድ ኔሽን ሰዎችን ይላክ አፍሪካን አላቅም እንጂ በብዙ ሪጀክት አድርገውታል ስለዚህ ይሄን ግንዛቤ ውስጥ አድርገን እያንዳንዳችን መታገል አለብን የምንታገለው ያለውን አስተዳደር መንግስት በስነ ስርዓቱ በሌላ መንግስት መለወጥ ያለበት ነው አልቻለም መመራር አልቻለም ቢችል በሰባት አመት ውስጥ የሰው ልጅ ደም እንደ ጎርፍ አይበርም ነበር ይሄን ነው መላችሁ እንግዲህ በእኔ በኩል ካን ሙዚቃ በኋላ ደግሞ እመለሳለሁኝ ቫንኮቨራችን እንዴት ነው ወገን እንዴት ነው ቫንኮቨር ጸጥ ያለው ስለዛ እናወራለን በመጀመሪያ አንድ ሙዚቃ ጀባለ በላችሁ ተመልሼ እመጣለሁ እናው

0: ሰዓት ድረስ ልዩ ፕሮግራሞችን በየሳምንቱ ያቀርባል። ይህ የሚተዘጋጀው አፍሪካ ማማ ነው። አሁን ወደ አንድ ሙዚቃ ደግሞ ጀባብዬ በኋላሞ የዘፈኑት በእኛ ቋንቋ የሆነውን አሰማችኋለሁ። እነሆ ሙዚቃ አፍሪካ ማማ።
1: Yeah.

0: አድማጮቻችን አፍሪካ ማማ እዚህ ላይ ያበቃል። በየሳምንቱ ከ7:45 ጀምሮ እስከ 8 ድረስ የአፍሪካ ማማን ፕሮግራም ሁልጊዜ እናቀርባለን። ዋናው ፕሮግራማችን ከ7 እስከ 9 ነው። ሰር ፍሮም 7 ቱ 9 ኦክሎክ ከኛ ጋር እንጆይ አድርጉ። ኢንፎርሜሽን እና ኢንተርቴንመንት ነው ፕሮግራማችን። የምታስተላልፉት መልእክት ካለ ለኮሚኒቲያችን የሚጠቅም ነገሮች ካሉ በደውላችሁ 604-600-4657 ደውልኝ፣ አለዛም ደግሞ ኢሜይል ቴክስ አድርጉልኝ፣ ተመልሼ እመጣለሁ። አድማጮቻችን እንግዲህ ወደ ዋናው ፕሮግራማችን እንሄዳለን። አሁን እንደገና በማስተዋወቂያ ነው ጀምረው። እንግዲህ ማስተዋወቂያ ካሰማ ወዲህ አንድ ሙዚቃ አሰማና ከዛ ሙዚቃ ወደ ቫንኩቨራችን አንዳንድ ሁኔታዎች ላይ እንነጋግራለን። በመጀመሪያ እዚህ ማስተዋወቂያዎችን ጀባ ልበላችሁ። እናው ማስተዋወቂያ
1: You're listening to CITR 101.9, broadcasting from UBC's Point Grey campus, located on the traditional, unceded Coast Salish territory of the Hunkaminam-speaking Musqueam people.

ስለዚህ ከዛ ወዲህ በቃ አምስተው ከመጣ ጠርተው ሶስት አይነት ካለ ብለው የራሳቸውንም ምክንያት አላናገርኳቸውም አላቅም ግን ጸጥውላል። ስለዚህ ይሄን ነገር አላፊነቱ የሚወስደው ማለት ነው members ነው። ለሎቹ ተነስተው ይሄን ነገር ከነሱ ጋር ተረጋግረው ተደራርገው እንደገና እንዴት አርግን ማለት ያለበት ሁኔታ እንደሆነ ይሄ ነገር ነው። ብዙዎች አንዳንድ members እየተንከሳቀሱ ስለሆነ ይሄን ነገር በቅድሚያ ለማሳወቅ ያህል ነው። አመሰግናለሁ። እንግዲህ እንገናኛለን ብዬ አምናለሁኝ። ይሄ ነው እንግዲህ በቫንኩቨር ውስጥ ያሉትን ሰላማዊ ሰልፎችን ለማውጣት አንዳንድ ነገሮች ተቃሙ ደብዳቤ ለመጻፍ ለኤምፒዎች በሀገራችን ያለውን በተለይ በአማራውም ክልል በብዛት ጦርነቱን እንዲሁም በኦሮሚያ ክልል በትግራይ ውስጥ ያሉትን በአንድነቱ ነው። ይሄን ነገር እዚህ ቫንኩቨር ትንሽ ተንቀሳቅሶ መንቀሳቀስ እንዳለበት በርግጥ ነው ማምነው። ምክንያቱም እንዴት ሊሆን ይችላል? ምክንያቱም ይሄ ነገር ዝም አይደለም ማለት በአንድ በሶስት ሰው የሚንቀሳቀስ አይደለም ተቀላላ በህብረት በጋራ ሆነን የልዩነታችንን ወደዚህ አርገን ባንድነት ያለውን የመንግስትን ሁኔታ መጋፈጥ የሚያስፈልግበት ጊዜ እንደሆነ በርግጥ አምናለሁኝ። ስለዚህ ይሄ ነገር በታስቦ ተደርጎ ሁላችንም እንግዲህ ይሄን መሳተፍ ይግድልናል ብዬ አምናለሁኝ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እስቲ አንድ ሙዚቃ ጀማል ባላችሁ ወደ አፋር ልሰዳችሁ እስቲ የተላከልኝ ነው። አመሰግናለሁኝ። ልብዞቻችሁ በውስጥ መስመር ሙዚቃዎችን ትልካላችሁ ሐሳብን ሰጡኛላችሁ በጣም ነው አመሰግነው። አሁን እስቲ ወደ አንድ አፋርኛ ሙዚቃ ጀማላችሁና የመዝናኛ ፕሮግራማችን ምን ይሆናል ይቀጥላል። ሐሳብ ካላችሁ ጥያቄ ካላችሁ ለኮሚኒቲው መታስተላልፉ ነገር ካለ ስልኬ ክፍት ነው 604-600-4657 604-600-4657 ወርቋ ያለው ነኝ። ወደ መዝናኛው ፕሮግራማችን እንሂድ

አድማጮቻችን ወርቋ ያለው ነኝ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ቀደም ብላችሁ የሰማችሁት በኤአይ የሚጫወት የትግርኛ ዘፈን ነው። አሁን ይቀጥላል። እስከ 9 ድረስ የተለያዩ ሙዚቃዎችን ጀባላችኋለሁ። ስታም ይኖረናል፣ ትዊስት ይኖረናል። ያለውን ብቻ የላካችሁልኝ ጀባላለሁኝ። ከኔ ጋር ሁኑ። ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ወርቁ አያሌው። አሁን ወደ አሊ ቢራ ኤአይ ሙዚቃ ጀባላችኋለሁ። ቴክስ ያደርጋችሁልኝ። ተዛሬ ካልተመቸኝ ለሚቀጥለው ሳምንት አጫውትላችኋለሁ። እንሆ

0: እባክዎ ነድፍቴ አትደሙ ባናን ዶፖቹ እንደደበ ምን ቢለው ምንድነው ብቻይን ጥለሽ ለሜድ ስትፈልስ ስታናግሪኝ መናገር እንኳን አቃተኝ አፌ ተንተባተበ ነው የሚለው የድሬዳዋ አድርስባችሁ ነው አይደል እንደይ ነገር አው በርግጥ እንደዚህ አይነት ነገሮች ዘፈኖች በመሳሌ ነው አይደል እንደሚካሄደው አው እንግዲህ አንድ ሰው የሚያፈቅረውን ያፈቀረው ይያለ አንደኛ መፈቀሩ አንደኛ ደግሞ ማያፈቅሩ ሆኖ በሁለቱ መፈቃቀሩ ካልታወቀ አንዱ ያፈቀረ አንዱ ሳያፈቅር አላፍቃሪው ጥሎት አፍቃሪው ሲሄድ በጣም ይጎዳሉ። 30 አመት 20 አመት አዲስ አበባ ውስጥ አይታችሁ እንደሆነ ጥላው ሄዳ ልጅ ወልዳ ግብታ ምን ብላ እስክትመለስ እዛ ቀጠሮ ቦታ ሃይ ስኩል ቀጠሮ ቦታ ላይ ድንጋይ ላይ ቁጭ ብሎ ጠበቃት መታም እንደገና ተነግሯት ሄዳ ብታዩ ጭራሽ ላምን አልቻለም። ስለዚህ ይሄ ነገር ሁሉም ዘፈኖች በመክራን ነው አይደለም እንዴ? ደሞ ሁሉ ሰዳችሁ አሁን እንግዲህ እኔ በጣም የኤአይ አፍቃሪ ሆኛለሁ ግን አማርኛም ደና ሙዚቃዎችንም ጀባላችኋለሁ እስከ 9 ድረስ ነገር ግን አሁን ደሞ እስቲ በጣም በጣም የተሰማል በኤአይ ሙዚቃ የማን ነው? ጃኪ ጎሳ ነው። ስለዚህ ሁለት ማስታወቂያችን ካሰማው ወዲህ ወደ ሙዚቃው እንሄዳለን። ተከታተሉን ተመልሰን መጣለን። This is a journey into sound.
1: Hi, this is DJ Wah inviting you to join me every second Sunday at 8 p.m. here on 101.9 CITR for Techno Progressivo. You in my head now, my life. This is the house that funk feels. This is the house that funk feels. Techno Progressivo is the only radio show in Vancouver where you'll hear the best mix of new tech house, techno, and progressive house. A body bang. A... So join me every second Sunday at 8 p.m. for Techno Progressivo. House music. House music.

አድማጮች አችን የመዝናኛ ፕሮግራማችን ይቀጥላል። ነገር ግን እኔ በከዚህ ሰናበታችኋለሁ። እስከ 9 ሰዓት ድረስ 9 ኦክሎክ ድረስ የተለያዩ ሙዚቃዎችን እያሰማሁ ትቀጥላላችሁ። ነገር እንዳትረሱ በየሳምንቱ ቅዳሜ ከ7 ፒኤም እስከ 9 ፒኤም ድረስ ልዩ ልዩ ዝግጅቶችን እናዘጋጃለን። አዲስ ስለሆነ ይሄ ማስተዋወቂያ ጊዜ ነው። አፍሪካ ማማም ይኖራል። ሌሎች ፕሮግራሞች ይቀጥላሉ። ከኔ ጋር እንድትሆኑ እየጋበዝኳችሁ ቴክስት የምታደርጉልኝ የምታናግሩኝም ነገሮች ብዙዎቹን አንዳንድ ስመልስላችሁ ሌሎቻችሁን ማልመልስበት ምክንያቶች ብዙዎቹን እየገለጽኩላችሁ ነው። በከተማችን ያለው ሁኔታ በጋራ ሆነን መፍታት ያለብን ይመስለኛል። ስለዚህ ወደ ሙዚቃው ሄዳለሁ። እስከ 9 ድረስ ተዝናኑ። ለሚቀጥለው ሳምንት እንግዲህ በሰላም እግዚአብሔር ያድርሰን። እነሆ ሙዚቃ፣ የተለያዩ ሙዚቃዎችን እያሰማሁ እሰናበታችኋለሁ። ደህና ሁኑ።